0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ዕለተ ሰኞ ነሐሴ 18 ቀን 2018 ዓ.ም ተመረጠ። ጤና ይስጥልን አድማጮቻችን፣ ከዶች ቨለ የሚተላለፍላችሁ የዕለቱ የቀጥታ ስርጭታችን እነሆ ጀመረ። አብራችሁን ቆዩ። ስርጭታችንን በሳተላይት ላይ ነው የምታገኙት። በኢትዮ ሳት ላይ በNSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW08 ላይ ፈልጉን ታገኙናላችሁ። ትራንስፖንደሩ ደግሞ MEH01 ወይም ደግሞ በEAH01 ላይ ታገኙታላችሁ። በኢንተርኔት ለምትከታተሉን አድማጮቻችን በDW አማሪክ በርካታ አማራጮች አሏችሁ። በመተግበሪያ በፌስቡክ እና በዋናው ድረገጻችን የቀጥታ ስርጭታችንን መከታተል ትችላላችሁ። በተጨማሪ በDW አማሪክ አድራሻችን በቴሌግራም እና በዩቲዩብ ላይም እንዲሁ በቀጥታ ሲተላለፍ ታገኙታላችሁ። የለቱ ስርጭታችን አዚብ ታደሰ በመታስደምጠን ያለም ዋና ዋና ዜና ነው የሚጀምረው። ያለም ዜናን ተከትሎ የሚቀርበው መጽሔት ዜናችን ሶስት ርዕሰ ጉዳዮችን በትንታኔ ያስደምጣል። የሀገራዊ ምክክር መድረኩ መጠናቀቁን ተከትሎ በፖለቲካ ፓርቲዎችና በነዋሪዎች የተሰጡ አስተያየቶችን ያሰባሰቡ ጥንቅሮችን ይዟል። ከቀድሞ የባልደራስ ሊቀመንበር ያሁኑ የአማራ ፋኖ ህዝባዊ ንቅናቄ አባሉ አቶ እስክንድር ነጋ ጋር የተደረገ ቃለ ምልልስ ባጭሩ የሚቀርብበት ዘገባም በመጽሔታችን ከተያዙት ውስጥ አንዱ ነው። ሳምንታዊ ማህደረ ዜና ዝግጅታችን የአራት ዓመታት ዝግጅት የአርባ ቀናት ጉባኤ ለኢትዮጵያ ይበጅ ይሆን በሚል ርዕስ ተሰናድቷል። የስፖርት ዝግጅታችን ደግሞ በሳምንቱ የመጨረሻ ቀናት በተከናወኑ አበይት ስፖርታዊ ክንዋኔዎች ላይ ያሰባሰበውን ጥንቅር ነው የሚያስደምጠው። ስርጭቱን በመምራት እኔ ታምራት ይንሳብሬያችሁ ቆያለሁ። አሁን የአየር ሰዓቱን ለዓለም ዜና ልለቅ ነው። አዜብ ታደሰ ተዘጋጅታለች። መልካም ቆይታ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። በጫካ የሚገኙትና የፋኖ ንቅናቄ ተራባል ነኝ ሲሉ የገለጹልን አቶ እስክንድር ነጋ ባለፉት አራት ዓመታት ከበርካታ የግድያ ሙከራ ማምለጣቸውን ተናገሩ። አቶ እስክንድር ነጋ ድምጾ የተባለውን ጥምረት የኢትዮጵያ ጠላት ብለውታል። ዛሬ 35ኛ ዓመት የነጻነት በዓሏን እያከበረች ያለው ዩክሬን መዲናዋ ላይ በርካታ የአውሮፓ መንግስታት ባለስልጣናት ተገኝተዋል። በዝግጅቱ ላይ አዲሱ የዩናይትድ ኪንግደም ጠቅላይ ሚኒስትር አንዲ በርናሃም ተካፋይ ናቸው። ዜናው በዝርዝር። ለአመታት ለሰብአዊ መብቶችና ለነጻነት የታገሉት ጋዜጠኛ እስክንድር ነጋ አሁን ደግሞ ከአማራ ፋኖ ህዝባዊ ንቅናቄ ጋር አባል ሆነው በጫካ ትግል እያደረጉ እንደሆነ ዛሬ ለዶቼ ቬለ በሰጡት ቃለ ምልልስ ተናገሩ። እስክንድር ነጋ በንቅናቄ ውስጥ ተራ አባል መሆናቸውን አክለው ገልጸዋል። ከሳምንታቶች በፊት ተገድለዋል፣ ሞተዋል ሲባሉ የነበሩት አቶ እስክንድር ነጋ መረጃውን ሐሰት ሲሉ አጣጥለውታል። ባለፉት አራት ዓመታት ከበርካታ የግድያ ሙከራ እንዳመለጡ የገለጹት አቶ እስክንድር ነጋ ምናልባት ሊገድላቸው ያሰበው ኃይል ያንን ታሳቢ አድርጎ ያወራው ሊሆን ይችላል ብለዋል። ድምጾ የተባለው ጥምረትን በተመለከተ አቶ እስክንድር ነጋ የአማራና የኢትዮጵያ ጠላቶች ነው ብለውታል። ንቅናቄያቸው ከመላ አባላቱ ዕውቅና ውጪ ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከሩ ተቀባይነት የለውም ሲሉም ዛሬ ከዶቼ ቬለ ጋር ባደረጉት ቃለ ምልልሳቸው ተናግረዋል።
3: በጽምዶ ኃይሎች ስር የተሰባሰቡት ድርጅቶች ጀርባ ታሪካቸው ስንመለከት በጸረ አማራነታቸው እና በጸረ ኢትዮጵያዊነታቸው የሚታወቁ ናቸው። እኛ የለጠፍንባቸው ስም ሳይሆን ዓለም የሚያውቀው ማንነታቸው ነው። እንግዲህ እነሱ ያን ያስቀመጡበት የራሳቸው ህይወት ዓለም የራሳቸው ታሪክንም ፖለቲካን የሚመለከቱበት መነጽር አለ።
2: አድማጮች፣ ከአቶ እስክንድር ነጋ ጋር የተደረገው ቃለ ምልልስ ዜና መጽሔት በዝርዝር ይዞታል። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ትናንት እሁድ ነሐሴ 17 ቀን በፈጸሙት ጥቃት የወረዳው ዋና አስተዳዳሪ ተፈራ ደሴ መገደላቸው ተነገረ። በወረዳውን አኖ ቀሬ ቀበሌ ታጣቂዎች ያደረሱት በተባለው ጥቃት የወረዳ አስተዳዳሪውን ጨምሮ ቁጥራቸው በውል ያልታወቀ ሰዎች ጉዳት እንደደረሰባቸውም የአካባቢው ነዋሪ ለዶቼ ቬለ ተናግረዋል። ለደህንነታቸው ሲባል ስማቸው እንዳይገለጽ ዶቼ ቬለን የጠየቁት ነዋሪው በትናንቱ ጥቃት የወረዳ አስተዳዳሪው መገደል ጨምሮ ሲቪሎችም ተጎድተዋል ብለዋል። የወረዳው አስተዳዳሪ ተገደሉትና የገጠር ቀበሌው አስተዳዳሪ እንዲሁም ወደ 6 ሲቪሎች የተጎዱት ከወረዳ ደግም ዋና ከተማ ወጣ ብሎ አኖ ቀረ በሚባል ቦታ ነው ብለዋል። ሌላኛው አስተያየት ሰጪ በፊናቸው ዋና አስተዳዳሪው በተገደሉበት በትናንትናው ዕለት እሁድ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበር ተናግረዋል። ጥቃት አድራሾቹ መንግስት ሸኔ ያላቸው የኦሮሞ ነጻነት ሰራዊት ታጣቂዎች መሆናቸውን ገልጸዋል። ዶቼ ቬለ ስካውን በመንግስት አካላትም ሆነ ግድያውን ፈጽመዋል በተባሉ በኦሮሞ ነጻነት ሰራዊት በኩል ምንም አይነት መረጃ አላገኘም። በጊኒ መዲና ኮናክሪ ውስጥ አንድ የቆሻሻ መጣያ ክምር ተደርምሶ ቢያንስ የ30 ሰዎች ህይወት ተጠፋ። የሀገሪቱ ባለስልጣናት ትናንት እሁድ እንዳስታወቁት መዲና ኮናክሪ ላይ ለሊቱን ከባድ ዝናብ ጥሎ ዳር ኤስ ሰላም የተባለው የቆሻሻ መጣያ ቦታ ላይ ያለው ግዙፍ የቆሻሻ ክምር ተደርምሶ በአቅራቢያው የነበሩ ቤቶች በቆሻሻው ተቀብረዋል። በዚህ ክስተት 30 ሰዎች ህይወታቸው አልፏል። ሌሎች 6 ሰዎች ደግሞ ከባድ ጉዳት ተደርሶባቸዋል። የጊኒ የሀገር ግዛት አስተዳደር ሚኒስትር ጄና ቡቱሪ የነፍስ አድን ሰራተኞች ተጨማሪ አስክሬኖችን በቁፋሮ የማፈላለክ ስራ እንደሚቀጥል አደጋው በደረሰበት ቦታ ተገኝተው ጉብኝት ሲያደርጉ ተናግረዋል። በአንዳንድ ሀገሮች ወቅታዊ ከባድ ዝናብ የቆሻሻ ክምር መደርመሱና ጉዳት ማድረሱ ይታወቃል። በቅርብ ዓመታት በኢትዮጵያና በዩጋንዳ የጣለው ከባድ ወቅታዊ ዝናብ በሀገራቱ ያለን የቆሻሻ ክምር ደርምሶ ተመሳሳይ አሳዛኝ ሁኔታዎች እንዳጋጠሙ የሚታወስ ነው። ደቡብ አፍሪካዊው የቀድሞ የቦክስ ዓለም ሻምፒዮና ዞላኒ ቴቴ መገደሉን ተከትሎ 4 ሰዎች በቁጥጥር ስር መዋላቸው ተሰማ። የ38 ዓመቱ የሁለት ጊዜ ቦክስ ዓለም ሻምፒዮና ዞላኒ ቴቴ ባለፈው አርብ በደቡብ አፍሪካ ምስራቃዊ ኬፕ ታውን ግዛት ምንዳንሳን ውስጥ በሚገኘው መኖሪያ ቤቱ መግቢያ ላይ 2 ጭምብል ባደረጉ ሰዎች በሩምታ ተኩስ መገደሉ ተዘግቧል። ቴቴ ያሽከረከረ በነበረው መኪና ውስጥ ተሳፍራ የነበረች አንዲት የ27 ዓመት ሴትም በጥይት ተመታ ሆስፒታል ውስጥ ትገኛለች። የደቡብ አፍሪካ ፖሊስ በግድያው ላይ ምርመራ ጀምሯል። እስካሁን የሁለት ጊዜ በቦክስ ዓለም ሻምፒዮናው ደቡብ አፍሪካዊ ግድያ ምክንያት አልታወቀም። ደቡብ አፍሪካ ከፍተኛ ግድያ ከሚፈጸምባቸው የዓለም ሀገራት አንዷ ብትሆንም ከቅርብ ጊዜ ወዲህ የግድያ ወንጀል ቁጥር መቀነሱን መረጃዎች ቢያመላክቱም የታዋቂው ደቡብ አፍሪካዊ የዓለም ቦክስ ሻምፒዮና የቴቴ ግድያ በሀገሪቱ ከፍተኛ ደረጃ ላይ የሚገኘውን የአመጽ ወንጀል ጉዳይ ዳግም ትኩረት እንዲያገኝ መቀስቀሱ ታውቋል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የዩናይትድ ኪንግደም አዲሱ ጠቅላይ ሚኒስትር አንዲ በርንሃም ዛሬ ሰኞ ዩክሬንን ለመጎብኘት መዲና ኪየቭ ገብተዋል። የዩናይትድ ኪንግደም አዲሱ ጠቅላይ ሚኒስትር ስልጣን ከያዙ በኋላ ዛሬ ዩክሬንን በመጎብኘት ዓለም አቀፍ ጉብኝታቸውን አንድ ብለው ጀምረዋል። ጠቅላይ ሚኒስትሩ የዩክሬን የውጭ ደጋፊዎች ቡድን ጥምረት ጉባኤን ከጀርመኑ መራሄ መንግስት ፍሬድሪክ ሜርስ እና ከፈረንሳዩ ፕሬዚደንት አማኑኤል ማክሮ ጋር በመሆን በጋራ እንደሚመሩም ታውቋል። ይህን ጉባኤ አንዳንድ መሪዎች በአካል ሌሎች ደግሞ በድምጽ ግንኙነት ይሳተፋሉ ተብሏል። ሩሲያ በጎርጎሮሳውያኑ የካቲት 2022 የዩክሬን ሙሉ ወረራን ከጀመረች ጊዜ ጀምሮ ዩናይትድ ኪንግደም የዩክሬን ጠንካራ ዓለም አቀፍ ደጋፊ ሀገሮች መካከል አንዷ መሆኑ ይታወቃል። ዛሬ ኪየቭ ጉብኝትና የዩክሬን ደጋፊዎች ሀገሮች ጥምረት ጉባኤ ለመካሄድ የበቃው ዩክሬን ከቀድሞ ሶቪየት ህብረት ነጻ የወጣችበትን 35ኛ ዓመት እያከበረች ባለበት ወቅት ነው። ጠቅላይ ሚኒስትር አንዲ በርንሃም ሀገራቸው የዩናይትድ ኪንግደም ለዩክሬን የገባችውን ቃል ኪዳን ሁሉ እንደምታከብር በክብረ በዓሉ ላይ ተናግረዋል።
4: What I see before me today ዛሬ ከፊት ለፊቴ የምመለከተው አንድነት ያለውና ያልተከፋፈለ አገር ነው። እንደ ጠቅላይ ሚኒስትር ይህ የመጨረሻ ጉብኝት እንደማይሆን ተስፋ አደርጋለሁ። ይህ ወደ ውጭ ሀገር ያደረኩት የመጀመሪያ ጉብኝቴ ነው። ጉዞውን የመረጥኩት ለእናንተ ጉዳይ በምሰጠው ከፍተኛ ትኩረት ምክንያት ነው። አገሬ ለዩክሬን የገባችውን ማንኛውንም ቃል ኪዳን ሙሉ በሙሉ አከብራለሁ።
2: የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ በበኩላቸው ለቱ ዩክሬን ከአውሮፓ ነጻ ሀገራት ጋር የተቀላቀለችበት ረጅም የነጻነትና የሉዓላዊነት ትግል ወሳኝ ቀን ነው ብለውታል።
4: ነሐሴ 18 ወይንም በጎርጎሮሳውያኑ ኦገስት 24 ዩክሬን ከአውሮፓ ነጻ ሀገራት ጋር የተቀላቀለችበት ወሳኝ ወቅት ነው። ይህም ለሀገሪቱ ረጅም የነጻነትና የሉዓላዊነት ትግል ወሳኝ ቀን ነው። ዩክሬን በአውሮፓ ህብረት ውስጥ ያላት የወደፊት ተሳትፎ ለራሷ እንዲሁም ለአውሮፓ በአጠቃላይ የደህንነትና የረጅም ጊዜ የዲሞክራሲያዊ መረጋጋት ድንቅ ዋስትና ነው።
2: የዩናይትድ ኪንግደም አዲሱ ጠቅላይ ሚኒስትር አንዲ በርንሃም የዛሬው የዩክሬን ጉዞ የመጣው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ባለፈው ወር የአዲሱ የዩናይትድ ኪንግደም ጠቅላይ ሚኒስትር ከተሾሙ በኋላ የመጀመሪያ የውጭ እንግዳ ሆነው ወደ እንግሊዝ ከተጓዙ በኋላ ነው። ይህ ዶቼ ቬለ ነው። አድማጮች፣ የምሽቱን ያለም ዋና ዋና ዜናዎች ከማብቃታችን በፊት ርዕሰ ወሬዎቹን በድጋሚ ነው። በጫካ የሚገኙትና የፋኖ ንቅናቄ ተራ አባል ነኝ ሲሉ የገለጹልን አቶ እስክንድር ነጋ ባለፉት 4 ዓመታት ከበርካታ የግድያ ሙከራ ማምለጣቸውን ተናገሩ። አቶ እስክንድር ነጋ ድምጾ የተባለውን ጥምረት የኢትዮጵያ ጠላት ብለውታል። ዛሬ 35ኛ ዓመት የነጻነት በዓሏን ያከበረች ያለው ዩክሬን መዲናዋ ላይ በርካታ የአውሮፓ መንግስታት ባለስልጣናት ተገኝተዋል። በዝግጅቱ ላይ አዲሱ የዩናይትድ ኪንግደም ጠቅላይ ሚኒስትር አንዲ በርንሃም ተካፋይ ናቸው። ዜናው አበቃ።
1: ለዓለም ዋና ዋና ዜና አዜብ ታደሰን አመሰግናለሁ።
0: የዜና መጽሔት
1: የዕለቱ መጽሔት ዜናችን 3 ርዕሰ ጉዳዮችን በትንታኔ ያስደምጣል። ቀዳሚው ከአዲስ አበባ ይደረሰን ዘገባ ነው። የተጠናቀቀውን ሀገራዊ የምክክር ጉባኤ ይመለከታል። የተጠናቀቀው ሀገራዊ ምክክር ጉባኤ ኢትዮጵያውያን ከተመካከሩ ውጤት ላይ እንደሚደርሱ ማሳያ መሆኑ ተገልጿል። ጥቂት የማይባሉ የመንግስት የሥራ ኃላፊዎችና ደጋፊዎች፣ መንግስት የሚያስተዳድራቸው መገናኛ አውታሮች ኢትዮጵያ አሸንፋለች በሚል ጉባኤው ስኬታማ ሆኖ መጠናቀቁን እየገለጹ ነው። የመንግስትን አሰራር የሚተቹና በምክክሩ ላይ ልዩነት አለን የሚሉ ግለሰቦች፣ የፖለቲካ ፓርቲዎች ደግሞ ሂደቱ ግርታ እንደፈጠረባቸው በመግለጽ የልዩነት ሐሳብ እያራመዱ ይገኛሉ። የምክክር ኮሚሽኑን ያቋቋመው የህዝብ ተወካዮች ምክር ቤት የቀረቡት ምክር ሐሳቦች ለቀጣይ ለህገ መንግስታዊና ተቋማዊ ለውጦች እንዲሁም ለዘላቂ እርቅና ብሔራዊ መግባባት መሰረት የሚጥሉ ናቸው ብሏል። ሰለሞን ሙጬ ተከታዩን ዘገባ ልኮልናል።
5: በሀገራዊ ምክክር ኮሚሽኑ ጉባኤ አብዛኛው ተመካካሪ ሙሉ በሙሉ በስምምነት የተቀበላቸው 396 ምክር ሐሳቦች እንደነበሩ ከተመካካሪዎች የተገኘው መረጃ ያሳያል። ህብር ኢትዮጵያ ፓርቲ ከጅምሩ ለሂደቱ የተሟላ ነገር የለም፣ ትክክለኛ ተአማኒና አሳታፊ ብሔራዊ ውይይት ማድረግ አይቻልም የሚል አቋም ይዞ እንደነበር ይታወሳል። የፓርቲውን ሊቀመንበር አቶ ግርማ በቀለን ከጉባኤው ምን ተገኘ በሚለው ላይ አስተያየት ጠይቀናቸዋል።
6: የወሰድነው አቋም ትክክል እንደነበር የሚያረጋግጥና የከሸፈ ሂደት ነበረ። በውጤቱም ምንም የተገኘ ነገር የለም። የቱንም ነገር ለመስራት ስንነሳ እንዲህ ያለውን መንገድ መከተል እንደሌለብን ትልቅ ትምህርት ሰጥቶ ያለፈ ይመስለኛል።
5: በጉባኤው የአዲስ አበባ ጉዳይ ውዝግብ ማስነሳቱ አልቀረም። ጥቂት የማይባሉ የመንግስት የስራ ኃላፊዎችና ደጋፊዎች ብሎም መንግስት የሚቆጣጠራቸው መገናኛ አውታሮች ኢትዮጵያ አሸንፋለች በሚል እየገለጹ ነው። የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ታገሰ ጫፎ ዘላቂ መፍትሄ የሚሆኑ ያሏቸው ምክር ሀሳቦች መፍለቃቸውን ጠቅሰው ሀሳቦቹ በቀጣይ ለፖሊሲ ማሻሻያዎች፣ ለህገ መንግስታዊና ተቋማዊ ለውጦች እንዲሁም ዘላቂ እርቅና ብሔራዊ መግባባት መሰረት የሚጥሉ እንደሆኑ ገልጸዋል። አንድ የጉባኤው ተሳታፊ ደግሞ ተከታዩም ብለዋል።
7: ብዙም የማግባባ እና ችግር የሚፈጥር ነገር ያለ መስሎ አልታየኝም።
5: የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በምክክሩ ለአንድ አመት ከቆየ በኋላ ከሂደቱ ራሱን ማግለሉ ይታወሳል። በሂደቱ ምን ውጤት ተገኘ የሚለውን የፓርቲውን ፕሬዝዳንት አብርሃም ሃይማኖትን ጠይቀናቸው እንዲምላሽ ሰጥተዋል።
8: ውይይቱ የትም እንዳልደረሰ ነው የተረዳ ነው። የገዢው ፓርቲ አጀንዳዎች በበላይነት ይዘው የተፈጸሙበት፣ ሌሎች አጀንዳዎች ደግሞ በሚገባ የበላይነት አላገኙም ወይም ማስታራቂ በመሆን አልሄዱም እና ዲያሎጉ ደግሞ ከወጣበት ወጪ አንጻር በጣም ብዙ ቢሊዮኖችን የፈጀ ነው እና የጠበቅነው የሀገሪቱን ዋና አንኳር ጉዳዮች፣ ህመሞች፣ ችግሮች የሚፈታ ወደ ተሻለ ብሔራዊ መግባባት የሚያመጣ መሆን ይችላል የሚል ጭላንጭል ተስፋ ነበረ። እንዲሁም ያስቀመጥናቸው ቅድመ ሁኔታዎች ተሟልተው እኛም የምንገባበት እድል ይፈጠራል የሚልም ነበረን። ሆኖም አሁን ባየነው ሁኔታ እንደተጠበቀው አልሆነም። ስለዚህ ያ ሁሉ ልፋት፣ ያ ሁሉ የሀገር ብር እንደከሰሩ ነው የምንቆጥረው። እንዳይሆን
5: የሀገራዊ ምክክር ኮሚሽን የተራዘመለት ስልጣኑ ሊያበቃ ሁለት ወራት ገደማ ይቀሩታል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ ምክክር ቀጣይ ስራ የሚጠይቅ መሆኑን በቅዳሜው የመዝጊያ መርሃ ግብር ላይ ጠቅሰዋል።
9: ዳያሎግ ወይም ምክክር ይጀመራል እንጂ እንዲህ በማግስቱ አያልቅ።
5: ዶቼ ቬለ ያነጋገራቸው የሁለቱ ፓርቲዎች መሪዎች ለህዝብ ተወካዮች ምክር ቤትና ለአስፈጻሚው አካል ይቀርባሉ ከተባሉት ምክር ሀሳቦች የሚጠብቁት ምን እንደሆነም ጠይቋቸው ምላሽ ሰጥተዋል።
10: በዚህ 4000 ሰው ማህተምና ማረጋገጫ ይወጣሉ ብሎ በሄደው መንገድ ሊሳካ አለመቻሉን ነው የተረዳ ነው። ከዚህ በኋላ ግን 99% በገዢው ፓርቲ ስር ባለ መንግስት የሚወሰን ስለሆነ መንግስት የፈለገውን የሚያደርግ መሆኑን፣ ሰላምና መረጋጋት ለማስፈን ልማትን እውን ለማድረግ የሚያስችል ሁኔታ እንዲፈጠር መንግስት ቆም ብሎ አስቦ አሁንም እንድንነጋገር እድሉ እንዲፈጠር ነው።
8: ሀገሪቱ አሁንም የባሰ አስቸጋሪ ጊዜ፣ ፈታኝ ጊዜ ይጠብቃታል። ሰላሟም በአጭር ጊዜ ይመጣል የሚል እምነት የለንም። ስለዚህ እንደው ምናልባት አስፈጻሚው አካል ሰከን ብሎ ጉዳዩን በተለየ ሁኔታ አይቶ እውነተኛ ዲያሎግ እንዲካሄድ ዋና ዋና ኃይሎች ተሳታፊ ሆነው አሁንም ደግመን የምንጠይቀው ጥያቄ ነው መሆን አለበት ብለን የምናስበው ነው።
5: ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: ተከታዩ ዘገባችንም በዚሁ በሀገራዊ ምክክር ጉባኤ ላይ ነው የሚያተኩረው። ከአዲስ አበባ ነው የደረሰን። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በይፋ የተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ለ38 ቀናት ገደማ ከተደረገ የምክክር ሂደት በኋላ ባለፈው ቅዳሜ ነሐሴ 16 ቀን 2018 ዓ.ም መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ሂደቱን ከውጭ ሆነው ሲከታተሉ የቆዩ በርካታ ኢትዮጵያውያንም ተስፋና ስጋታቸውን አጋርተዋል። እንደ ሀገርና ሕዝብ ለመሰሉ ውይይቶች አዲስ መሆናቸውና ውጤቱን በቀላሉ እንድናጣጥመው ሊያደርገን አይችልም የሚሉ እንዳሉ ሁሉ ምክክሩ አንድ እርምጃ በመሆኑ ተስፋዎቹ ይጎላል ያሉም በርካቶች ናቸው። ስዩም ጌቱ ከተለያዩ አካባቢዎች ነዋሪዎችን አነጋግሮ ተከታዩን ዘገባ ልኮልናል።
11: አመሰግናለሁ። እንዳለባላለሁ በምክክር ሂደት ውስጥ የነበሩ ነገሮች እውነት ለመናገር እዛ ውስጥ ያለው አዳራሽ ውስጥ ያለውን ወደ ውጭ ወጥቶ ውጭ ላይ ተቃራኒ የገመድ ጉተታዎች ነው ስንመለከት የነበረው። አብዛኞቹ የተለየ ተቃራኒ ሀሳቦች ናቸው ሲያንጸባርቁ የነበሩት እና ብዙም ደስ የሚል ያየው። ይሄ ደግሞ ምንድን ነው የሚያሳየን? ብዙም የተሻለ ነገር ተስፋ እንዳናደርግ። በእኔ በኩል የተለየ ነገር አልጠብቅም፣ የተሻለ ነገር ይኖራል ብዬ አላስብም።
12: ስሜ አይቶ ወዳጆ ደብረ ሊባኖስ ወረዳ ላይ ነኝ። እዚህ ቁጭ ብዬ ተመለከትኩ ነው። በጣም ደስ እያለኝ ነው። በጣም ትርፋማ ነው የሚሆነው። ሁሉ ነገር መመካከር አገርን አንድ ያረጋል፣ ሰውን አንድ ያረጋል፣ አንድነት ያመጣል። የተናደደው የተቆጣ እንኳን ካለ ይተዋል፣ ይለቃል። በዛ በምክር ውስጥ ይሄም መቶ ያለበት ያም መቶ ያለበትን ነገር ይተዋሉ። ፍላጎትን በማቃረም ወደ አንድነት ይመጣሉ። ከላይ ጀምሯል፣ ወደዚህም ይመጣል ብዬ ገምታለሁ። እኔ በሀሳቤ ጠብቀዋለሁ። ትልቅ ትንሹ፣ አዋቂ አላዋቂ፣ የተማረ ያልተማረ ይመካከርበታል፣ ጥሩ ነገር ይመጣል ብዬ ገምታለሁ።
13: የዱሮውን ማስተካከሉ ጥሩ ነው፣ ተቃውሞ የለኝም። አሁን እየተፈጠረ ያለው ግን መፍትሄ እያገኘ አይደለም። ግን አሁን ሰላም ስለሌለ ችግር ተብሎ የአሁኑ ላይ አለመሰራቱ ትንሽ ጥሩ አይመስለኝም እንጂ ያው ያለፈው መሰራቱ ጥሩ ነው። እንደምናስበው እውነት ስናገር ምንም ለውጥ ይመጣል ብዬ የማስበው ነገር የለኝም። ለውጥማ የአሁኑን ችግር ፈጥቶ ነው የወደፊቱን እንጂ አሁን ችግር እያለ ችግር የለም ተብሎ ያለፈው እኮ አልፈዋል። ህዝቡም እየረሳው ነው። ራሳችን ላይ አያቶቻችን ያላየውን አሁን ነው ያየ ነው።
14: በፍቃድ እባላለሁ ከአዲስ አበባ። ስብሰባ ሀገራዊ ምክክር ኮሚሽን ጋር በተያያዘ ያው እንደ ሀገር ልምምዱ የመጀመሪያ ነው ብዬ ነው የማስበው። በየጊዜው መግለጫ ሲሰጡ የነበረበት ግልጸኝነት ለመፍጠር ጥረቶች የነበሩ መሆኑን ታዝቤያለሁ። ያው ምክክር ያስፈለገውም የሀሳብ ልዩነት ስለነበረ ነው። እነዛን የሀሳብ ልዩነት ደግሞ ከታች ጀምሮ በተመረጡ ተወካዮቻችን በኩል የተከናወነ ስለሆነ ከሰዎች ጋር የሚነሱ ሀሳቦች አልፎ አልፎ እንሰማለን። ትክክለኛ ሰው አልተመረጠ የሚል ቅሬታዎች ነበሩ። ያም ሆነ ይህ ግን ሰዎቹ 40 ምናምን ቀን ወስደው ተመካክረዋል። ሁሉም አጀንዳ ላይ ቢቻል ሁሉም ሰው ይስማማበታል። ካልተቻለ ግን ገዢ ሀሳብ ተብሎ የቀረበው በምርጫ የሚለይበት ሂደት ስለሆነ ሰው ተንፍሶ ታቡ የነበሩ አጀንዳዎችን ወደ ፐብሊክ ወጥተው በዚህ ደረጃ ነፋስ መጥቶት ዲያሎግ መደረጉ በኢትዮጵያ ትልቅ ምዕራፍ ነው ብዬ ነው የማስበው። እና ስልክን የሌለሽ ነው ሊባል የሚችልበት ያበለንበት አለም የሚጠበቅ ስላልሆነ ጅማሩ በጣም ጥሩ ነው። ዲስከሽኖቹ ሚዲያም በሶሻል ሚዲያም ኢንተርቴን የተደረጉበት አግባብ ነው ያለው። በዛ ከአሁን በኋላ እነዚህ አጀንዳዎች ግጭት ይሆናሉ ብዬም አላስብም። በዚህ ሂደት ነው ያየሁት።
15: ትልቁ ነገር ምንድን ነው? እንደሚታወቀው ምክክሩ ከመጀመሩ በፊትም በምክክሩ ወቅትም ከምክክሩ በኋላ የተለያዩ የፖለቲካ ፓርቲዎች፣ የተለያዩ አካላት ምክክሩ ሲሳተፉ የነበሩት ራሱ የተለያየ ሀሳቦች እያንጸባረቁ ስለነበረ የጋራ ነገር ይዘው ይወጣሉ ብሎ ለመገመት የሚያስችል አይመስል በዚህ በዚህ ሀሳብ ተለያይተናል እያሉ ስኬት ተገኝቷል የሚለው በራሱ እንዲያጠራጥር ያደረገ ተቃራኒ ነገር ነው የምናየው። ብዙ ጊዜ ኢትዮጵያ ውስጥ የምንመለከተው ችግር እሱ ስለሆነ
12: ከጭቅጭቁ ማግስት ተስፋ ይገኛል፣ ጭብቅ ይገኛል። ይሄ በዚህ ይሁን የሚሉትም ሰዎች የኔ ብቻ ይሰማ፣ የእናንተ ሀሳብ ብቻ አይደለም፣ የኔ ብቻ ልክ ነው የሚልም ሰው ሊመለስ ይገባል። ምንድን ነው ይዘን መጓዝ ያለብን? እውነትን ነው። እግዚአብሔር ከእውነተኛ ሰው ጋር ይቆማል። እግዚአብሔር ይጨመርበት እያ እኛም ወደ ምክር መልስ እያል እንለምነዋለን።
14: ከተስፋ አኳያ ያው ለፊቱ ወደ ግጭት ወደ ምናምን የምናመራበት እነዚህ አጀንዳዎች ላይ ይኖራል ብዬ አላስብም። የሆነ አካል ልዩነቱን ይቀበላል፣ አብዛኛው አካል ደግሞ አጀንዳዎች ላይ ተመልሶልኛል ብሎ ስለሚያስብ የተሻለ መግባባት ይፈጠራል ብዬ አስባለሁ። ያው ህገ መንግስት ላይ ወይ ደግሞ አዋጆች ላይ እየገባ ስለሆነ የነሱ ውሳኔ ተግባራዊ የሚደረገው የመግባባት ሂደቱ በተሻለ ደረጃ ይሆናል ብዬ አስባለሁ።
1: የቀድሞ የባልደራስ ፓርቲ ሊቀመንበርና አሁን በአማራ ፋኖ ብሔራዊ ንቅናቄ አፋብኑስ በአባልነት እየተንቀሳቀሱ እንደሚገኙ የተናገሩት አቶ እስክንድር ነጋ ንቅናቄያቸው ከመላ አባላት ዕውቅና ውጪ ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከሩ ተቀባይነት የለውም አሉ። አቶ እስክንድር ነጋ ዛሬ ለዶች ቨለ በሰጡት ቃለ ምልልስ በአፋብን ውስጥ የተሰጣቸውን ኃላፊነት ያልተቀበሉት በውስጥና ረዣዥም ባሏቸው የውጭ ኃይሎች ጫና ምክንያት ከአመራርነት በመገፋቴ ነው ብለዋል። ከመንግስት ወታደራዊ ኃይሎችና ለጊዜው ስማቸውን መጥቀስ ካልፈለጉ ታጣቂዎች ተደጋጋሚ የግድያ ሙከራ ተደርጎባቸው እንደነበር የተናገሩት አቶ እስክንድር ከሰላማዊ የፖለቲካ ትግል ወደ ትጥቅ ትግል በመግባታቸው ግን እንደማይቆጩ ተናግረዋል። አቶ እስክንድር ነጋ ለምናቀርብልዎ ጥያቄዎች መልስ ለመስጠት ፈቃደኛ ስለሆኑ እናመሰግናለን። ከቅርብ ጊዜ ወዲህ የእርሶ መገደል ወይም ሞት ዜና ባልተረጋገጡ የማህበራዊ መገናኛ ገጾች በስፋት ሲንሸራሸሩ ስንመለከት ነበር። በእርግጥ ስለ እርሶ ሞት ሐሰተኛ መረጃ ሲሰራጭ ለመጀመሪያ ጊዜ አይደለም። የሐሰተኛ መረጃ ስርጭቱ መነሻ ወይም አላማው ምን እንደሆነ የደረሱበት ነገር አለ? አሳጥረው ቢነግሩን ከዚህን ጀምር።
16: በዚህ ባለፉት አራት ዓመታት በርካታ የግድያ ሙከራዎች አምልጫለሁ፣ በእግዚአብሔር ፍቃድ ማለት ነው። እንግዲህ ምናልባት እነዚህ አሁን ሞተዋል ምናምን የሚሉት ያንን ታሳቢ ያደረገ ሊሆን ይችላል ብዬ አስባለሁ። በነገራችን ላይ እነዚህ የግድያ ሙከራዎች ከአየርም ከምድርም በተጨባጭ የተያያዙ የምናውቃቸውም አሉ፣ ማናውቃቸውም አሉ። በተጨባጭ የምናውቃቸው ግን ከአየርም በድሮን ከምድርም እንደዚሁ ሰዎች ተንቀሳቅሰው እንደዚሁ ግድያ ለመፈጸም ሞክረው ነበረ እና ምናልባት ከዛ ጋር በተያያዘ ሊሆን ይችላል ብዬ አስባለሁ።
1: ኢላማ የተደረጉት በመንግስት የጸጥታ ኃይሎች ብቻ ወይስ ሌሎች ታጣቂዎችም ጭምር ነበሩበት?
16: አገዛዙ ግልጽ ነው፣ አገዛዙ ግልጽ ስለሆነ። አዎ፣ ሌላው ግን ለጊዜው አስተያየት ባልሰጥበት ይሻለኛል እንላለን። ይታወቃል በደንብ ዶክመንት የሆነ ነገር ስለሆነ።
1: ያው በአባልነት መሳተፍ አንድ ነገር ነው። በንቅናቄ ውስጥ ሚናው ምንድን ነው?
16: ተራ አባል ነኝ። ተራ አባል ሆኜ ተንቀሳቀስኩኝ። ከፋኖም ከአማራ ውጭ የሆኑ ረጃጅም እጆች ገብተውበት ነበር እና እነዚያ ነገሮች ተደማምረው የሀሳብ ልዩነቱ እንዳልኩት ጎጠኝነቱ ከፋኖም ከአማራም ውጭ የሆኑ ረጃጅም እጆች ተደማምረው እኔ በአመራርነት ልቀጥል የማልችልበት ሁኔታ ነው የፈጠሩት።
1: አቶ እስክንድር ረጃጅም ያሏቸውን እጆች ሊጠቅሱልን ሊያነሱልን ይችላሉ እነማን እንደሆኑ?
16: ለጊዜው ልለፈው። ይህንም ጊዜው ቦታው ስላልሆነ ጊዜውም ስላልሆነ ልለፈው።
1: እንግዲህ እንደዚያ ካሉኝ እርሶ በአባልነት የታቀፉበት አፋብን ከሌሎች በኢትዮጵያ ውስጥ ካሉ አማጽያን ጋር ጥምረት መፍጠሩን ሰምተናል። ይህንን የተፈጠረውን ጥምረት እንዴት አገኙት? የንቅናቄው አባል ስለሆኑም ጭምር ሂደቱን ያውቁታል ብዬ ነው ይህንም ጥያቄ ማነሳለሁት። ጉዳዩ በብዙ ስላነጋገረም ጭምር ነው የምጠይቆት። እንዴት አገኙት?
16: የድርጅቱ አቋም ወደ ማዕከላዊ ኮሚቴ መውሰድ አለበት። እንደ ጉዳዩ ደግሞ ክብደት በጣም ከበድ ያለ በአባላት ቀጥተኛ ተሳትፎ ማጸደቅ ይጠበቅበታል። የጽምዶ ኃይሎች ጋር የሚደረገው ጋር ሊደረግ የታሰበው ጥምረት ደግሞ የአባላትን ቀጥተኛ ተሳትፎ እና ውሳኔ ሰጭነት የሚጠይቅ ነው። ደም እየከፈሉ ደም እየፈሰሰ ነው። በሁለት በኩል እኛ በኩል ደም የፈሰሰ ነው፣ በዛኛው በኩል ደም የፈሰሰ ነው። ሁለቱም ኢትዮጵያውያን ብዙ ደም እየፈሰሰ ነው እና በዚህ ልክ ደም የምረ አይፈጠርም አይባልም። ከተፈጠረ ይሄ ጉዳይ ቀጥታ ለሁሉም አባላት ቀርቦ ውሳኔ ሊሰጥበት ይገባል። የጀርባ ታሪካቸውን በጽምዶ ኃይሎች ስር የተሰባሰቡት ድርጅቶች ጀርባ ታሪካቸውን ስንመለከት በጸረ አማራነታቸው እና በጸረ ኢትዮጵያዊነታቸው የሚታወቁ ናቸው። እኛ የለጠፍንባቸው ስም ሳይሆን ዓለም የሚያውቃቸው በዓለም የሚያውቀው ማንነታቸው ነው። እንግዲህ እነሱ ያን ያስቀመጡ በራሳቸው ህይወት ዓለም የራሳቸው ታሪክንም ፖለቲካን የሚመለከቱበት መነጽር አለ። ያ ትክክል ነው ትክክል አይደለም የሚለው ሌላ ጉዳይ ሆን እንደ ፋኖ የወጣ ነው ከእነዚህ ኃይሎች ጋር ለመታገል ነው ብለን ደማችን እያፈሰስን አሁን ያለው የአፋብን አመራር በድርጅታዊ ጉባኤ በህጋዊና ዲሞክራሲያዊ መንገድ ያልተመረጠና የፋኖን አንድነት ለማሳለጥ በጊዜያዊነት የተዋቀረ የሽግግር አመራር ነው። እንዳልኩት ከሰባት ወር በፊት አፋሃድና አፋባሃ ተዋህደው አፋብንን ሲመሰርቱ ድርጅታዊ ጉባኤ አልተደረገም። ምንድን የተደረገው ድርጅታዊ ጉባኤ በሂደት ይደረጋል። ለጊዜው ይህንን አንድነት የሚያሳልጥ የሽግግር አመራር መዋቀር አለበት ተብሎ ጊዜያዊ አመራር በምደባ መጣው። በምርጫ ሳይሆን በምደባ ነው የተሰየመው ማለት ነው። ስለዚህ ዋና ተልእኮ የተሰጠው ተልእኮ ይህን አንድነት ማሳለጥ ነው። ይሄ ተቀባይነት አለ። በጊዜያዊነት በተዋቀሩት የአፋር አመራሮች ውሳኔ ከጽምዶ ኃይሎች ጋር ስምምነት ቢደረግ ይሄ ለታሪክና ለህዝብ ግልጽ እንዲሆንልን ነው። ብዙሀኑ የአፋብን አባላት ምንም የምናውቀው ነገር እንደሌለ እና በውሳኔውም እንዳልተሳተፍን በግልጽ ሊቀመጥ ይገባል ማለት ነው።
1: ምን ያህል የብዙሀኑን የንቅናቄውን አባላትና ታጣቂዎች ሀሳብ ያሟላ ነው ጥያቄያቸው የሚለውን ቢመልሱልኝ።
16: ይህማ ሰራዊቱ ተሰብስቦ ተወያይተው ድምፅ ሲሰጥ ነው በትክክል የምናውቀው። በቀኝም በግራም ያለው የኔ ነው ብዙሀኑ ብሎ ተጨባጭ ብን እውነተኛው መልስ ላይ መንደርሰው ሰራዊቱ ጋር ቀርቦ ውሳኔ ሲሰጥበት።
1: አቶ እስክንድር ነጋ ለአመታት ለሰብአዊ መብቶችና ለፕሬስ ነጻነት ሲታገሉ እንደነበረ ይታወቃል። አሁን ደግሞ ከዚያም በኋላ ያው የፖለቲካ ፓርቲ መስርተውም በሰላማዊ መንገድ የፖለቲካ ትግል የማድረግ ሙከራ ማድርገው ነበር። ከዚያ በኋላ አሁን ከአማራ ፋኖ ህዝባዊ ንቅናቄ ጋር አባል ሆኖ የመንቀሳቀስ ደረጃ ላይ ደርሰዋል። ከሀሳብ ትግል ወደ ትጥቅ ትግል ተሸጋግረዋል። ነገሮች እርስዎ ባሰቡት መንገድ እየሄዱሉ ናቸው ማለት ይቻላል ወይስ በውሳኔው ይቆጫሉ?
16: ወይ በውሳኔ አልቆጭም። ለምን ወደ ትጥቅ ትግል ያስገባኝ የዲሞክራሲ ጥያቄ አይደለም። አንተ እንዳልከው ህይወት ሙሉ ለሙሉ የሰጠሁት ለዲሞክራሲ ትግሉ ነበር። ከአሜሪካ ከተመለስኩ በኋላ የታገልኩት ዋጋ የከፈልኩት በኢትዮጵያ ዲሞክራሲያዊ ስርዓት እውን እንዲሆን ነበረ። ከ2010 በኋላ ይሄ አሁን ያለው አገዛዝ ወደ ስልጣን ከመጣ በኋላ ከዲሞክራሲ ጥያቄ የበለጠ ጥያቄ ነበር። እሱ በሁለተኛ ደረጃ ያስቀመጠ ጥያቄ መጣ። እሱም የጀኖሳይድ ጥያቄ።
1: ከአቶ እስክንድር ነጋ ጋር የተደረገውን ዘለግ ያለውን ቃለ ምልልሳችን ከአፍታ ቆይታ በኋላ በድረገጻችንና በአማራጭ የማህበራዊ መገናኛ ገጾቻችን ላይ ታገኟቸዋላችሁ። እንድታደምጡ ከወዲሁ ተጋብዛችኋል። አድማጮቻችን፣ በቀጣይነት ወደ ሳምንታዊ የዝግጅቶቻችን ምዕራፍ ነው የምናሸጋግራችሁ። ቀዳሚው የማህደረ ዜናችን ነው። የአራት ዓመታት ዝግጅት የአርባ ቀናት ጉባኤ ለኢትዮጵያ ይበጅ ይሆን ሲል ነጋሽ መሐመድ በኢትዮጵያ የተካሄደውን የምክክር ጉባኤ ማጠቃለያ ምክንያት በማድረግ ያሰናዳውን መሰናዶ ነው የሚያቀርብላችሁ። መልካም ቆይታ።
17: ማህደረ ዜና። የኢትዮጵያ ብሔራዊ ምርጫ ቦርድ እንዳስታወቀው ባለፈው ግንቦት በተደረገው ምርጫ በድፍን ትግራይና በስምንት የአማራ ክልል የምርጫ ክልሎች የሚኖረው ህዝብ አልመረጠም። የድምፅ አሰጣጡ የታጎለ፣ የተጭበረበረና የታገደባቸው አካባቢዎች እንዳሉም ቦርዱ ያን ያስታውቆ ነበረ። ብዙ የፖለቲካ ፓርቲዎች አንድም አልተወዳደሩም፣ ሁለትም የተወዳደሩት የፓርቲነት ፍቃድ ላለመነጠቅ ያክል ብቻ ነበረ። ከሁሉም በላይ ከ1999 ወዲህ የኢትዮጵያን ህዝብ ብዛት በትክክል የሚያውቅ የቆጠረውም የለም። ብሔራዊ ምርጫ ቦርድ ግን ኢትዮጵያ መረጠች አለ ያኔ። ባለፈው ሳምንት ማብቂያ በተጠናቀቀው ምክክርም ህወሓትን ይዞ ፋኖን፣ ኦነስን፣ የበኒሻንጉል፣ የጋምቤላ ክልሎች አማጽያንን አክሎ ገሚስ ኦብነግን እንደ ኦነግ፣ ኦፌኮ የመሳሰሉ ተቃዋሚ የፖለቲካ ፓርቲዎችን፣ ውጭ አገር የሚገኙ የፖለቲካ የአካባቢ የመብት ተሟጋቾች ማኅበራትን ጨምሮ 4 ዓመታት በፈጀው የምክክር ሂደት አልተካፈሉም። የምክክር ኮሚሽኑ ግን ኢትዮጵያ መከረች እያለ ነው። ኢትዮጵያ በርግጥ የትኛዋ ትሆን? ለአርባ ቀናት በተሰየመው ጉባኤ የተካፈሉት 4000 ሰዎችስ የወከሉት ኢትዮጵያዊ የትኛውን ነው? በጉባኤው ላይ ራሱን ወክሎ የተሳተፈው የዶቼ ቬለ የብራስልስ ዘጋቢ ገበያው ንጉሴ ግን ተስፈኛ መሆንን መርጫለሁ እያለ ነው። ተስፋ አለ?
18: እኔ እንግዲህ ተስፈኛ መሆን መርጫለሁ ነጋሽ።
17: ሙስና ይሁን ሰዎችን በጎሳ ማፈናቀል ወይም ጸጥታ ማወክ የመንግስት ትልቅ ድክመት ነው። ለዚሁ መንግስት ነው አሁን ሪኮሜንዴሽን የተሰጠው።
18: ይህን ህዝብ እንዳለ እንደ ተካደ ነው የሚቆጠረው ምንም ነገር ካልተፈጸመ።
17: የዛሬው ዝግጅታችን ከገበያው ንጉሴ ጋር የተደረገ ቃለ ምልልስ ይቀርብበታል። አብረን እንቀጥል። ገበያው እንኳን ደህና መጣህ።
18: እንኳን ደህና ቆየኝ ነጋሽ።
17: ተወያያችሁ ነው ተመካከራችሁ ነው የሚባለው?
18: ተመካከርንም ተወያየንም
17: ሁለቱንም
18: ነው።
17: በችግር መሃል ነው የእናንተ ምክክር የተደረገው። ግጭቶች አሉ፣ ስርዓት አልበኝነት በየአካባቢው ነግሷል፣ የኑሮ ውድነትም ህዝቡን ግራ ቀኝ እያላጋው ነው። በዚህ መሃል ነው እንግዲህ አገራዊ ምክክር የተባለው ኮሚሽን እናንተ የተሳተፋችሁበትን ወደ 40 ቀን ገደማ የፈጀ ምክክር ያደረገው እና የአሳው አጥንት ጉሮሮ ውስጥ ተሰንቅሮ ወረንጦ ከመፈለግ ይልቅ መንጠቆህን እንደገና ሌላ አሳ ለማ አጥመድ የመሳል አይነት ነው የተደረገው ነው የሚባለው። ምንድን ነው እስቲ አጭር አስተያየት ስጠኝ።
18: ብዙ ችግሮች አሉ፣ ግን ችግሮቹን እያንዳንዳችን ምን ያህል ተረድተናቸዋል፣ የሌላውን ህመም ሌላው ምን ያህል ተገንዝቦታል። ስለዚህ ተሰባስቦ እነዚህን የጋራ ችግሮች በጥልቀት የማየትና ህመምን የመካፈል ከዚህ እንዴት ነው መውጣት የሚቻለው የሚል እንዳልኩ ክርክርም ውይይትም የተካሄደበት ነው የሚመስለው።
17: ነገር ግን ኢትዮጵያውያን ብዙ ጊዜ በተለይ የኢትዮጵያ ፖለቲከኞችና ልሂቃን የሚባሉት ምሁራን ጭምር ልዩነቶችን ምናልባት ወደ ግጭት የሚያመሩ ቅሬታዎችን ለማስወገድ ውይይትና ክርክር አያውቁም ነው የሚባለው። እርግጥም ምናልባት ባለፉት 60-70 ዓመታት እንደታየው የአንድ የፖለቲካ ፓርቲ አባላት አንድ ርዕዮተ ዓለም የሚያራምዱ ለአንድ ዓላማ የቆሙ ኃይላት እርስ በርስ እየተገዳደሉ ነው ኢትዮጵያ እዚህ የደረሰችው። ውይይት ለምደናል፣ ክርክር ለምደናል፣ ተከራክሮ ሰጥቶ ተቀብሎ ወደፊት መቀጠልን አይነት ይሄ የአሁኑ ምክክር ይህንን ያሳይ ይሆን?
18: ይሄ የአሁኑ ምክክር እንዳልከው በዚህ ለብዙ ጊዜ ውይይት ባልነበረበት ሁኔታ ፉክክርና ጥል በነገሰበት ሁኔታ አሁን እንደገና ወደ ውይይት የተመለስንበት ነው ማለት ይቻላል። ምክንያቱም ውይይት ኢትዮጵያውያን አያውቁም ማለት አይቻልም ነጋሽ። ምክንያቱም ኢትዮጵያውያን እንደ ማህበረሰብ
17: ፖለቲከኞች ነው ያልኩት፣ ፖለቲከኞችና ልሂቃን ነው ያልኩት። ኢትዮጵያውያንማ ልዩነታቸውን በሽምግልናም ምንም ይባል በየአካባቢያቸው እየፈቱ ነው የቀጠሉት።
18: ትክክል ነው። ፖለቲከኞቹ ቀደም ሲልም ቢሆን በጉልበት ነው ግዛቶቻቸውን፣ ፖለቲካቸውን፣ ስልጣናቸውን የሚያስከብሩት። ዘመናዊ ፖለቲካም ቢሆን እንደዚሁ በርዕዮተ ዓለም በደው አሁን ደግሞ በብሔር በመከፋፈልና በመናቆር ነው ያለውና ፖለቲከኞቻችን ውይይት ያውቃሉ ማለት አይቻልም። መደማመጥ የለም። መደማመጥ ባልነበረበት በሌለበት ሁኔታ መግባባትም የለም። ስለዚህ ወደ አመፅና አሁን ወዳለንበት ሁኔታ ነው እየወሰደን ያለው። ምናልባት የአሁኑ ኢትዮጵያ እንደ ማህበረሰብ በውይይትና በመደማመጥ ችግሮቿን የምትፈታበትን ስልት ተመልሶ የማምጣት እና ፖለቲከኞች ቁጭ ብለው ከተራው ህዝብ ጋር መጀመሪያ የጋራን ችግር መረዳት፣ ይሄንን በመጀመር ነው ከዚህ አመፅና በዚህ አዙሪት መውጣት የምንችለው የሚል ጅማሮ ያመጣ ይመስለኛል። ስለዚህ የአሁኑ ውይይት እንዳልከው ያልነበረን ባህል ግን መኖር ያለበትን መደማመጥና ውይይትን ለማስረጽ የተደረገ ጅማሮ አድርጌ ነው የማየው።
17: ገለልተኛ አይደለም ነው የሚባለው ኮሚሽኑ። በእርግጥም እንዳየነው ፓርላማው ነው የኮሚሽኑ ኮሚሽነሮችን የሾመው። ከፍተኛ የሆነ የመንግስት ጣልቃ ገብነት አለበት ነው የሚባለው። በዚህ ምክንያት ብዙ የፖለቲካ ፓርቲዎች በምክክር ሂደቱ ከመጀመሪያው ጀምሮ ይሄ 4 ዓመት በፈጀው ሂደት ውስጥ አንሳተፍም ብለው ራሳቸውን አግልለዋል። የመንግስት ቀጥታ ጫናም አለበት በሚል አሁን ነፍጥ ይዘው የሚዋጉ ኃይላት፣ የተለያዩ ኃይላት አልተሳተፉም። ገለልተኛ ያልሆነ ኮሚሽን ያዘጋጀው ምክክር ምን ያህል የኢትዮጵያ ምክክር ይሆናል?
18: ወል እኔ በመሰረቱ ምንም ይሁን ምን ምክክር ከተጠራ መመካከር አስፈላጊ ነው ባይ ነኝ በግሌ። እንዳልከው ግን ይህ ኮሚሽን አወቃቀሩ አሰራሩ ገለልተኛ አይደለም የሚል ቅሬታ ይነሳበት ነበር። እኔም ሲሄድም በይሄ ጥርጣሬ ያለኝ እንዴት እንደሆነ በጥንቃቄ ነበር እያየሁ የሄድኩት። አደረጃጀቱም አወቃቀሩም ሳየው በሙያ አንጻር የተለየ ተልዕኮ ከማስፈጸም ይልቅ ስኬት እንዲኖረው ይሄ ውይይት ለማድረግ የተደረጉ ጥረቶችን ነው ያየሁት እና ምናልባት የአወቃቀሩና የሰዎቹ አመራረጥ በተወሰነ ኃይል ሊሆን ይችላል። ግን ግለሰቦቹ ፕሮፌሽናል የሆነ ስራ እንደሰሩ ነው እና ወይም እየሰሩ እንደሆነ ነው ያየሁት እና እንደተባለው ገለልተኛ ያልሆነ ኃይል የተወሰነ ዓላማ ለማራመድ ያዘጋጀው አይነት ፎረም እንዳልሆነ ወይም ስብሰባ እንዳልሆነ ነው የተረዳሁትና ስለዚህ በስራው ሲታይ ብዙም የሆነ የተወሰነ ዓላማ የሚያራምዱ ኃይሎች አለመሆናቸውን ነው እና ገለልተኝነቱ ጥያቄ ውስጥ ቢገባም በአፈጻጸሙና በስራዎቹ ላይ ግን ፕሮፌሽናል የሆኑ ስራዎች የታዩበት ነው እና በእኔ በኩል በዛ ላይ የተረዳሁት።
17: ነፍጥ አንግበው የሚታገሉ የአማራ ይባሉ የኦሮሞ ምናልባት አሁን ደግሞ ወደ ትግራይ አካባቢ አማጽያን አሉ። እነዚህ አልተሳተፉም። በሰላማዊ መንገድ ፖለቲካዊ ትግል የሚያደርጉ የፖለቲካ ኃይላትም አልተሳተፉም። ብዙ ምሁራንና ስለ ፖለቲካ እናቃለን የሚሉ ወገኖች አልተሳተፉም፣ ቅሬታቸውንም እየገለጹ ነው። ይሄ ምክክር እናንተ አሁን ያቀረባችሁትም ምክረ ሐሳብ በሌሎቹ ዘንድ እንዴት ነው ተቀባይነት የሚሆነው ቅሬታ ባላቸው ወገኖች ዘንድ?
18: በመጀመሪያ ደረጃ በመሳተፍ እና አለመሳተፍ ጉዳይ እንዳልኩህ ምንም ይሁን ምን እኔ በምክረ ሐሳብ ደረጃ በእንዲህ አይነት ጉባኤ ላይ የፖለቲካ ዓላማ አለኝ ብሎ በኢትዮጵያ ችግር ላይ የሚንቀሳቀስ ኃይል ለመሳተፍ አለመፈለግ እኔ በግሌ ትክክል አይደለም ነው የምለው። እንዳልከው በትጥቅ ላይ ያነገቡ ኃይሎች እና እየታጠቁ ያሉ ኃይሎች ምን ያህል ወደ ውይይቱ እንዲመጡ ዋስትና ተሰጥቷቸዋል፣ ምን ያህል የአመች ሁኔታ ተፈጥሯል የሚለው ጥያቄ በትክክል ይነሳል። ተገቢው ጥረት ተደርጓል የሚለውን እርግጠኛ አይደለሁም፣ የተደረገ አይመስለኝም። ይህ ግን በሰፊው በውይይቱ ላይ በሰፊው ተነስተዋል። አሁንም መንግስት እነዚህን ኃይሎች ወደ ውይይቱ ለማምጣት ያደረገው ጥረት በቂ አይደለም፣ ከዚህ በላይ ሄዶ ወደ ውይይት ማምጣት፣ ሰላም ማውረድ ይገባዋል የሚል ትኩረት ተሰጥቶታል።
17: ላቋርጥህ ገበያው፣ የተነሱ ነገሮች አሉ። ለምሳሌ አንዱ አማጺ ቡድን እዚህ ድርድር ላይ ለመካፈል ይሄ ያስፈልገኛል ብሎ ያቀረበው ቅድመ ሁኔታ ከነበረ፣ ከሌለ ደግሞ እዛ ያላቸው ተሳታፊዎች ይሄኛውን አማጺ ቡድን ወደ ውይይት ለማምጣት ይሄን ቅድመ ሁኔታ መንግስት ማሟላት አለበት የሚል አይነት እንደ ምክረ ሐሳቡ ሁሉ የተሰጠ አስተያየት አለ? ሰምተሃል አንተ?
18: መንግስት ካሁን ያደረገው ጥረት በቂ አይደለም የሚል በመንግስት ላይ ከፍተኛ ክሪቲሲዝም ወይም ወቀሳ እንደነበረ ታዛቢዎቹም ተከራካሪዎቹም ተወያዮችም ያነሱ እንደነበረ አውቃለሁ። ከዛ አንጻር የተወሰነ ኃይል በደንብ ውይይት ተደርጎ ተጋብዟል፣ የተወሰነ ኃይል ግን በቂ ግብዣ አልተደረገለትም የሚል ሁሉ ተነስቷል እና የሚቻለውን ያህል መንገድ ተሂዶ እነዚህም ኃይሎች ለማምጣት ሙከራ መደረግ አለበት የሚል ሀሳብ ተነስቷል። በአንጻሩ ደግሞ በኮሚሽኑ በኩል እስከ መጨረሻው ሰዓት ድረስ ዋስትና እስከ መስጠትና የሚያስፈልገውን ሁሉ ለማድረግ ዝግጁ መሆናቸውን ኮሚሽነሩ ራሳቸው ሲያስረዱ ነበር። ያም ሆኖ ግን በቂ አይደለም፣ አሁንም በቀጣይ በውይይት ለማሳተፍ መንግስት እንደ መንግስት እንደመሆኑ መጠን ከሚገባው በላይ መሄድ አለበት የሚል ምክረ ሀሳብ እንደቀረበ አውቃለሁ።
17: 400 ምክረ ሀሳብ ነው የተባለው ከተመካካሪዎች የቀረበው። ከነዛ ውስጥ 4ቱ ናቸው ያላግባቡት ወይም ልዩነት አለባቸው የተባለው። አንደኛው እንደገባኝ ኢትዮጵያ አሁን ካላት የፓርላማ ስርዓት ወደ ፕሬዝዳንታዊ ስርዓት ቀየር የሚለው ነው። ሌላው በጣም አወዛጋቢ የነበረው የአዲስ አበባ ከተማ የማንነት ጥያቄ ነው። ምንድን ነው የሚጠበቀው አሁን እነዚህ በልዩነት የወጣችሁባቸው ወይም ተመካካሪዎቹ ያልተስማሙባቸው ምክረ ሐሳቦች ምንድን ነው የሚሆኑት?
18: የሚነሱ ችግሮች ሁሉ አሁኑኑ መፍትሄ ይገኝላቸዋል ተብሎ አይደለም የሚጠበቀው። እነዚህ የቀረቡት 400 ሪኮመንዴሽንስ በተወያዩ በተመካካሪዎቹ ስምምነት የተደረገባቸው የቀረቡ በጋራ የቀረቡ የጋራ ጥያቄዎች ናቸው። ምክረ ሐሳቦቹ እንደዚህ እንደዚህ መሆን አለባቸው የሚሉት በሙሉ የተስማሙባቸው ነው ማለት ነው። እነዚህኞቹ ደግሞ አማራጭ ሐሳቦች ቀርበዋል። ለምሳሌ የኢትዮጵያ ባንዲራ እንዳለ ይቀጥል ወይም ልሙጡ ይሁን እንደዚህ። ስለዚህ በእነዚህ በሁለቱ አስተያየቶች ላይ እንግዲህ የወሳኙ ወይም የሚቀጥለው ተግባራዊ የሚያደርገው ኃይል ሁለቱን አማራጮች ቃለ ጉባኤዎችን አይቶ ወይም የተለያዩ ዶኩሜንቶችን ሰብስቦ አንዱን ሊወስድ ይችላል ማለት ነው። ሌላው ለምሳሌ ያህል የፕሬዚዳንሻሉም በመላተ ህዝቡ ይመረጥ ወይም በፓርላማው ይመረጥ፣ የአዲስ አበባ ጉዳይ የቀረቡ በፌዴራል ስር ትሁን፣ ራሷን የቻለች ትሁን፣ በሌላ አንጻር ደግሞ የኦሮሚያም ዋና ከተማ ትሁን እና ይሄ ዋና ከተማ መሆኗ ደግሞ በህገ መንግስቱ ይቀመጥ አይቀመጥ የሚል ሀሳቦች አሉ። እነዚህ ሀሳቦች በልዩነት የቀረቡ ሀሳቦች ተግባራዊ ለሚያደርገው ክፍል ይቀርባሉ ማለት ነው። አስፈጻሚው ክፍል በተለያዩ ነገሮችን ግምት ውስጥ አስገብቶ አንዱን ማድረግ ይችላል ማለት ነው።
17: አሁን የቀረቡት ምክረ ሀሳቦች 400 የሚሆኑ አራት ልዩነት ያለባቸው ኮሚሽኑ ቀርበዋል። ኮሚሽኑ ደግሞ ለምክር ቤቱ ነው የሚያቀርበው መሰለኝ፣ በአሰራር ሂደቱ ለኢትዮጵያ የህዝብ ተወካዮች ምክር ቤት። የህገ መንግስት ማሻሻያ የሚያስፈልጋቸው ናቸው። ምንድን ነው ቀጥሎ የሚሆነው? ምክር ቤቱ እነዚህን የተቀበላቸውን ሀሳቦች ሁሉንም ይቀበላል ማለት ላይሆን ይችላል። ነገር ግን እነዚህ ምክረ ሀሳቦች ስራ ላይ የዋሉ ካለ ሪፈረንደም ይጠራል ወይስ ራሱ ህገ መንግስቱን ያሻሽለዋል? ስለዚህ የሚታወቅ ነገር አለ?
18: ብዙ ግልጽ አይደለም። በእርግጥ ግን ብዙዎቹ ሳይሆኑ ህገ መንግስት መሻሻል የሚያስፈልጋቸው ጥቂቶች አሉ። የህገ መንግስት መሻሻል የሚያስፈልጋቸው ራሱ ህገ መንግስቱም እንዳለ ሪቫይዝ መደረግ አለበት የሚል ሀሳብ አለ። እነዚህ እንግዲህ የህገ መንግስት መሻሻል የሚያስፈልጋቸው ጉዳዮች የሚጠይቀውን ሂደት ተከትሎ ህገ መንግስቱ ሪቫይዝ እንዲሆን መንግስት አስፈላጊውን ዝግጅት ሊያደርግ እንቅስቃሴ ሊያደርግ ይችላል። ከዛ በመለስ ግን በርካቶች አንደኛ የመንግስትን ቢሮክራሲውን በማሻሻል በአዋጅ በመመሪያ ራስን በመፈተሽ መንግስት ራሱ የችግሩ አካል ነው እና የራሱን ኃይል በመፈተሽና በማሻሻል ብዙዎቹን ተግባራዊ ቢያደርግ ብዙ ለውጥ ሊመጣ ይችላል የሚል ነው። ለምሳሌ ያህል በሙስና ያለው በጣም ያስመረረና የሁሉ ጥያቄ የነበረ በተለያዩ ክልሎች ይሄ እናንተ መጤ ናችሁ ነባር ናችሁ እየተባሉ የሚፈናቀሉበት ሁኔታ፣ ይሄ የግድ የህገ መንግስት ለውጥ አያስፈልግም፣ ዜጎች መብታቸው እንዲጠበቅ በየደረጃው ያሉ የመንግስት አካላት ስራቸውን ስላልፈጸሙ ነው፣ ይሄ መሻሻል አለበት፣ ይሄንን እንዲያደርጉ የሚያስችሉ የህግ ክፍተቶች ካሉ መታረም አለባቸው። እነዚህ ነገሮች ከህገ መንግስት መቀየር በፊት ሊስተካከሉ የሚችሉ ናቸው። እንግዲህ የመንግስት ቁርጠኝነቱና ፈቃደኝነቱ ካለ።
17: አዎ፣ የመንግስት ቁርጠኝነትና ፈቃደኝነት አሁንም ትልቁ ጥያቄ እሱ ነው። ምክንያቱም አሁን በስልጣን ላይ ያለው በፊት ኢህአዴግ በኋላ ብልጽግና የሆነው የፖለቲካ ፓርቲ ስልጣኑን ከያዘ ወዲህ ብዙ ኮሚሽኖች ተቋቁመው ነበረ። አንድ ግማሹ የድንበር ኮሚሽን፣ ግማሹ የማህበራዊ ኮሚሽን ምናምን የሚባል አንዳቸውም የሰሩትን ሳናውቀው እስከ ዛሬ ድረስ ቆይተናል። ይክሰሙ አይክሰሙ የሚታወቅ ነገር የለም። ከሰሜን ኢትዮጵያ ጦርነት ወዲህ የሽግግር ፍትህ የሚባል ብዙ ሲያወያይ የነበረ ነገር ነበር። የት እንደደረሰ እሱም አይታወቅም። ምናልባት ይሄ የምክክር ኮሚሽንም ብዙ ተደክሞበታል፣ ቢያንስ ብዙ ገንዘብ ወጥቶበታል፣ ምንም ከሌላት ኢትዮጵያ ኪስ ካዝና መና ላለመቅረቱ ምንድነው ዋስትናው? ያንኑ መንግስት ነው የምንጠብቀው ማለት ነው። አሁንም በምክር ቤት ውስጥ ቢቀርብ አብዛኛውን መቀመጫ የያዘው ወደፊት በሚቋቋመው ምክር ቤት ብልጽግና ፓርቲ ነው። እንደጠቀስከው ሙስና ይሁን ሰዎችን በጎሳ ማፈናቀል ወይም ጸጥታ ማወክ የመንግስት ትልቅ ድክመት ነው። ለዚሁ መንግስት ነው አሁን ሪኮሜንዴሽን የተሰጠው። ተስፋ አለ?
18: እኔ እንግዲህ ተስፈኛ መሆንን መርጫለሁ ነጋሽ።
17: ተስፋ የሚሞተው መጨረሻ ላይ ነው ይላሉ ጀርመኖች።
18: ምክንያቱም ይሄ መንግስት እንግዲህ ከሞላ ጎደል ራሱ ሂደት ይሄ ሽግግር ምንድን ነው ይሄ ክርክሩ ወይም ክርክሩ እንዲካሄድ ፈቃደኛ ሆኖ ድጋፍ አድርጎ እዚህ ተደርሷል። ይሄ ኮሚሽን ደግሞ የሚቻለውን ሁሉ አድርጎ ይሄን የመሰለ ትልቅ እና በአይነቱ የመጀመሪያ የሆነ ጉባኤ ጠርቷል። ጉባኤተኛው ደግሞ አጀንዳዎችን አስፈጽማለሁ ብሎ ከልቡ እምነት አሳድሮ መጥቶ ከልቡ ተከራክሮ ሐሳቦችን አፍልቋል። ይሄ ሂደት በራሱ ለመንግስት ትልቅ አስተማሪ ነው። ጥያቄዎች ሁሉ እነዚህ አሁን 400 የተባሉት የሁሉም የህዝብ ጥያቄዎች ናቸው። እነዚህ ሰዎች ደግሞ በኮሚሽኑ አስተባር ወክሎ የመጡት የህብረተሰብ ክፍል አለ። የምልአተ ህዝቡ ጥያቄ ነው ማለት ነው። ይሄን የምልአተ ህዝቡን ጥያቄ ሐሳባቸውን እንዲያቀርቡ እንዲጠይቁ ከተፈቀደ በኋላና ጥያቄውን ካቀረቡ በኋላ መንግስት እነዚህን አለመፈጸም በራሱ ላይ ችግር የሚፈጥርበት ነው መሰለኝ። ስለዚህ ለራሱም ቢል ከዚህ በኋላ እነዚህን ጥያቄዎች የሚቻለውን ያህል እንቅስቃሴ አድርጎ ለውጥ ማምጣት የግድ ይሆንበታል ብዬ ነው የማስበው። ይገደዳል፣ ከዚህ ማምለጥ አይቻልም። በዚህ ምክንያት ነው ተስፈኛ የሆንኩት። ስለዚህ ይህን ህዝብ እንዳለ እንደተካደ ነው የሚቆጠረው ምንም ነገር ካልተፈጸመ እና በተቻለ መጠን የሚደረጉ ለውጦች እና እንቅስቃሴዎች ሊኖሩ ይችላሉ የሚል ግምት ነው ያለኝ።
17: ዝግጅቱ እንዴት ነበረ? 4000 ቀላል ቁጥር አይደለም እና እነዚህን በተለያዩ አዳራሾች ከፋፍሎ መጀመሪያ ባንድ ይሁን በሌላ መንገድ እንዲወያዩ ማድረግ ትልቅ የሎጂስቲክስ እውቀትም ዝግጅትም ይጠይቃል። እንዴት አየኸው አንተ?
18: እኔ ያስደመመኝ ይሄ አዘገጃጀት ነው፣ ሂደቱ ነው። የግሩፕ አከፋፈሉ 8500 ቡድኖች አሉ፣ 250 ደግሞ 6 ቡድኖች አሉ፣ 50 አሉ፣ 10 አለ። እያንዳንዱ ሰው በአጀንዳው ላይ ከልቡ የሚችለውን ያህል የሚናገርበትና ሀሳቡን የሚገልጽበት አሰራር፣ እነዛ ደግሞ ተጠናክረው ወደ ላይ የሚሄዱበትና ኮንሶሊዴትድ ሆነው የሚቀርቡበት አሰራር፣ ሪሊ ፕሮፌሽናል የሆነ ስራና አሰራር ተዘርግቷል ያልኩት እነዚህን በማየት ነው። ስለዚህ በትክክል በአርባው ቀን ውስጥ ሁሉም ሰው ቢዚ እንዲሆን፣ ሁሉም ሰው እንዲንቀሳቀስና የራሱን አስተዋጽኦ ሊያደርግ የሚችልበት የአሰራር ፕሮግራም ነው የተዘረጋውና እኔ በዚህ በኩል በጣም የተሳካ አደረጃጀት፣ ስነ ዘዴው፣ ዲሲፕሊኑ ራሱ፣ ስልጠናው፣ ይሄ ሁሉ ስታየው በሚገባ ኮሚሽኑ ስራውን ሰርቷል ያልኩት ለዚህ ነው።
17: ገበያው ንጉሴ፣ በብራስልስ የዶቼ ቬሌ ወኪል ለሰጠህን አስተያየት ከልብ አመሰግናለሁ። ስልጣን ጨምረህ ይሆን እንዴ? እዛ ደርሰህ ከመጣህ ወዲህ ጨምረህ ይሆን?
18: እሱ እንግዲህ አሁን በተከታይ በደብዳቤ የሚገለጽል ይሆናል።
17: ደህና ዋልች።
1: ባልደረቦቼ ነጋሽ መሐመድና ገበያ ንጉሴን አመሰግናለሁ። አድማጮቻችን በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፍላችሁን የዕለተ ሰኞ የቀጥታ ስርጭታችንን ነው። ወደ መጨረሻው ዝግጅታችን ነው የምንሸጋገረው፣ ስፖርት ነው። በሳምንቱ የመጨረሻ ቀናት የተከናወኑ አበይት ስፖርታዊ ክንዋኔዎችን ያሰባሰበችው ደግሞ ሀና ደምሴ ናት። መልካም ቆይታ።
19: ስፖርት
20: ጤና ይስጥልኝ። በዛሬው ሳምንታዊ ስፖርት ዘገባችን የኢትዮጵያ የርቀት ሩጫ አትሌቶች በሳምንቱ አጋማሽ በተካሄዱ የአውሮፓና የአሜሪካ ውድድሮች የበላይነትን ወስደዋል። አዲሱ የእንግሊዝ ፕሪሚየር ሊግ መክፈቻ ሳምንት አስደናቂ ሽንፈትን፣ የግብ ማዕበልንና አከራካሪ ፍልሚያዎችን አስተናግዷል የሚሉትንና ሌሎችንም ይዘን ቀርበናል። አብራችሁን ቆዩ። በቅድሚያም አትሌቲክስ። በአርጀንቲና በተካሄደው የግማሽ ማራቶን ውድድር በሁለቱም ጾታ ኢትዮጵያውያን አትሌቶች አሸናፊ ሆነዋል። በሴቶች ውድድር ኢትዮጵያዊቷ ፎቲያን ተስፋይ በአንድ ሰዓት ከ03 ደቂቃ ከ57 ሰከንድ በመግባት በበላይነት አሸናፊ ሆናለች። በወንዶች ኢትዮጵያዊ አትሌት ዮሚፍ ቀጀልቻ በ56 ደቂቃ ከ51 በመጨረስ የዓለም የግማሽ ማራቶን ሪከርድን በድጋሚ በእጁ አስገብቷል። የሴቶች አትሌቲክስ ውድድር በበላይነት የተመራው በአትሌት ፎቲያን ተስፋይ ነበር። ውድድሩን 5 የምስራቅ አፍሪካ አትሌቶች በፊተኛው ረድፍ ላይ ይፎካከሩበት የነበረ ሲሆን የ28 ዓመቷ ፎቲያን ተስፋይ ውድድሩን በአንድ ሰዓት ከ03 ደቂቃ ከ57 ሰከንድ አጠናቃ አሸናፊ ሆናለች። ይህ ስኬት ለአትሌቷ 3ኛው ፈጣን ሰዓቷ ሲሆን በአንድ ሰዓት ከ05 ደቂቃ ከ06 በሆነ ሰዓት የገባችውን ኬንያዊቷን አትሌት ጄብ ኪምቦይን በመከተል የኬንያውያን አትሌቶች ከሁለተኛ እስከ አምስተኛ ደረጃ ያለውን በመያዝ ውድድሩን አጠናቀዋል። በወንዶች ኢትዮጵያዊው አትሌት ዮሚፍ ቀጀልቻ በ56 ደቂቃ ከ51 ሰከንድ በመጨረስ የዓለም የግማሽ ማራቶን ሪከርድን በድጋሚ በእጁ አስገብቷል። በውድድሩ ወቅት ساعتون دقاقمو يملكت ينبرو يهاز دنعمة واتليت بقلز فتنتو مجأمري جمرو 10 كيلومترون بها سبات ديقا كاسراز دين ساقرن باد دناقاقون كارغاقات أبوهالان بر عديسي ألم كبروسن بالبيت لمهون يتك عرب مهونو مولو بمولو يترددو أتليت يوميف بامج أرشاو 2 كيلومتر لاي تج أماري فتنت بامج أمر بها 56 ديقا 51 ساقرن بمقبو

0: ሩጫዎች በመካከለኛና በረጅም ርቀት ውድድሮች አስደናቂ ታክቲክና ፈጣን አጨራረስ በማሳየት ብርቱ አትሌት መሆናቸውን አሳይቷል። ቦንዶች 3000 ሜትር መሰናክል ውድድሩን ከመች ጎዳና በ8 ደቂቃ ከ02 ሰከንድ 74 በሆነ ጊዜ በማጠናቀቅ አዲስ የውድድሩን ሪከርድና የግል ምርጥ ሰዓቱን አስመዝግቧል። ሳሙኤል ፍሬው በ8 ደቂቃ ከ06 ሰከንድ ከ65 በመግባት አምስተኛ ደረጃን ይዞ አጠናቋል። በሴቶች 1500 ሜትር በተደረገው የአትሌቲክስ ውድድር ጽጌ ድጉማ የመጨረሻውን ዙር ፍልሚያ ምርጥ ብቃት በማሳየት በ3 ደቂቃ ከ55 ሰከንድ 06 በመግባት የራሷን ምርጥ ሰዓት በማስመዝገብ የአውስትራሊያ ታን አትሌት ጄሲካ ሄለን በመቅደም የዳይመንድ ሊግ ድል ተቀዳጅታለች። በርካታ ኢትዮጵያውያን አትሌቶች በተሳተፉበት በ5000 ሜትር ሩጫ ፍሮይኔ ኃይሉ ተወዳዳሪዎቿን እየመራች ወደ መጨረሻው መስመር የገባች ቢሆንም በመጨረሻው ሰዓት በኢጣሊያዊቷ አትሌት ናዲያ ለትንሽ ተቀድማ በ14 ደቂቃ ከ54.62 በመግባት ሁለተኛ ወጣለች። ማርታ ለማየው አለሽም ባወቀ ሰናይት ጌታቸው ፋንታይ በላይና ሊቅናምባው ሁሉም በሰከንዶች ልዩነት ተቀዳድመው ተከታትለው በመግባት ከአራተኛ እስከ ስምንተኛ ደረጃ ያለውን በመያዝ ውድድራቸውን አጠናቀዋል። እግር ኳስ
1: Here's Solis low ball across the face and it comes to Saka and Arsenal double their lead.
0: በእግር ኳስ አፍቃሪዎች ዘንድ ብቻ ሳይሆን ከጦርነትና ከግጭት ዜና ማረፍ የሚፈልጉ ሰዎች በጉጉት ሲጠብቁት የነበረው የእንግሊዝ ፕሪሚየር ሊግ 9 ጨዋታዎች ተካሂደዋል። 25 ኳሶች ከመረብ አርፈው ጎል ተብለው ተመዝግበዋል። በተካሄዱት ሁሉም ግጥሚያዎች ጎል ያልተስተናገደበት አንድም ጨዋታ አልነበረም። ሳምንቱ የጎል ናዳ የተመዘገበበት ብቻ ሳይሆን ያልተጠበቁ ሽንፈቶች የታዩበትና አስደናቂ አቻ ውጤት የተመዘገበበት ሳቢ ሳምንት ሆኖ ተጀምሯል። ከሁለት አስርት ዓመታት የዋንጫ ጥማት በኋላ የባለፈው ዓመት ሻምፒዮን በመሆን በድል ሰክሮ የሰነበተው አርሰናል አርብ ምሽት በኤምሬትስ ስታዲየም ዘንድሮ ፕሪሚየር ሊጉን የተቀላቀለውን ኮቨንትሪ ሲቲን ገጥሞ ያለ ብዙ ችግር 3 ለ0 በሆነ ሰፊ የጎል ብልጫ በማሸነፍ ጉዞውን በጠንካራ ሁኔታ ጀምሯል። በርግጥ የውድድሩን መባቻ በማሸነፍ መጀመር ለአርሰናሎች ብርቅ ባይሆንም የኮቨንትሪዎችን የግብ መረብ ቀድሞ ያናገረው ካይ ሃቨርትስ በ15ኛው ደቂቃ ላይ ነበር። ከ8 ደቂቃዎች በኋላ በእንግሊዛዊ ኢንተርናሽናል ቡካዮ ሳካ አማካኝነት ውጤቱ 2 ለ0 ሆነ። ኦዴጋርድ በ49ኛው ደቂቃ ሶስተኛውን ግብ አስቆጥሮ አርሰናሎች በመክፈቻው ጨዋታ የተመቻቸ ድል አሸንፈው ጨዋታው ተጠናቋል። ሚካኤል አርቴታ ባለፈው የውድድር ዘመን ክለቡ ለ22 ዓመታት ያህል ጠብቆ የነበረውን የሊግ ጨዋታ ጥም የቆረጠ ቢሆንም በፍራንክ ላምፓርድ በሚመሩት ስካይ ብሉ ጋር ባደረጉት የመክፈቻ ጨዋታ ያቀረቡት እንከኔለሽ እንቅስቃሴ አርሰናል ዳግመኛ ዋንጫውን ሊያነሳ ይችላል ተብሎ አስቀድሞ ግምት እንዲሰጠው አድርጓል። በሌላ በኩል ከ25 ዓመታት በኋላ ወደ ፕሪሚየር ሊጉ የገባው ኮቨንትሪ ሲቲ የአርሰናሎችን የግብ ክልል ማወቅ የሚያስችል አንድም የረባ ሙከራ ሳያደርግ መቅረቱ ቡድኑ ኮዲሁ አስፈላጊውን ለውጥ ካላደረገ በስተቀር ከባድ ፈተና እንደሚጠብቀው በግልጽ አሳይቷል። ከዘጠኝ ዓመታት ቆይታ በኋላ ወደ ፕሪሚየር ሊጉ ተመልሶ የመጣው ሀል ሲቲ በታሪኩ ለመጀመሪያ ጊዜ በከፍተኛው ሊግ ድል በመቀዳጀት የታላቁን ማንቸስተር ዩናይትድ የድል ታሪክ ዝቅ አድርጎታል። ያለፈውን የውድድር ዘመን ማጠቃለያ ሶስተኛ ደረጃን በመያዝ ለቻምፒዮንስ ሊግ ያለፉትና አዳዲስ ተጫዋቾችም በመቀላቀላቸው በከፍተኛ መተማመን አዲሱን የውድድር ዘመን ጀምረዋል የተባሉት ዩናይትዶች በፕሌይኦፍ ወደ ሊጉ ያደጉት የሰርጌ ያኪሮቪች ቡድን እንዲህ ጉድ ይሰራቸዋል ብሎ ያሰበ አልነበረም። ሀል ሲቲዎች በደጋፊዎቻቸው ፊት ድንቅ ቅስቀሳ በማድረግ ሴሚ አጆዮ በ17ኛው ደቂቃ ኖቤል ሜንዲ በ38ኛው ደቂቃ ሁለተኛውን ጎል በማስቆጠር ረፍቶጡ ጨዋታው ሄልሲቲዎች አስቀድመው ፈርተው የነበረውን ያህል ጫና ሳይበዛባቸው ግብ ጠባቂያቸው ኮንስታንቲኒዮም እንደተጠበቀው ስራ ሳይበዛበት የማንቸስተር ዩናይትድ ደጋፊዎችን አበሳጭተው ሄልሲቲዎችን ጮብ ያስረግጦ ጨዋታው 2 ለ0 ተጠናቋል። በተቀሩት የቀዳሚና ሁድ የእንግሊዝ ፕሪሚየር ሊግ ጨዋታዎች ብሬንፎርድ በሜዳው 3 ለ0 በሆነ ሰፊ ውጤት ዌስትሃም ዩናይትድን በማሸነፍ ሙሉ 3 ነጥብ ወስዷል። ማንቸስተር ሲቲ በኢቲሃድ ስታዲየም ቦርማውዝን 2 ለ1 ረቷል። ኤቨርተን ክሪስታል ፓላስን በተመሳሳይ 2 ለ1 በማሸነፍ የውድድር ዘመኑን በጥሩ ሁኔታ ጀምሯል። ኒውካስል ዩናይትድ ሰንደርላንድን 2 ለ1 አሸንፏል። ሊድስ ከሜዳው ውጪ ሳውዝሃምፕተንን 1 ለ0 በማሸነፍ ወደ ከተማው ተመልሷል። ብሬንትፎርድ ዌስትሃም ዩናይትድን 3 ለ0 በሆነ ሰፊ ውጤት አሸንፏል።
1: Incredibly well. That's an absolutely wonderful moment for Dominic Szoboszlai. Liverpool are saved by Dominic Szoboszlai at St James's Park.
0: በመክፈቻው ጨዋታ ኒውካስል በሜዳው በሴንት ጄምስ ፓርክ ሊያስመዘግበው የነበረውን ድል ለሊቨርፑልዎች አሳልፎ በመስጠት በተጨማሪ ሰዓት ላይ በተቆጠረ የፍጹም ቅጣት ምት ግብ ነጥብ ተጋርቶ ወጥቷል። በሌሎች የትናንት ጨዋታዎች ማንቸስተር ሲቲ ቦርንማውዝን 2 ለ1 ሲያሸንፍ ብራይተን አስቶን ቪላን 4

0: ለ0 በሆነ ሰፊ ውጤት አሸንፏል። የእንግሊዝ ፕሪሚየር ሊግ የመጀመሪያው ሳምንት ጨዋታ ፉልሃም እና ቸልሲ በሚያረጉት ጨዋታ የሚጠናቀቅ ይሆናል።
1: Real Madrid win possession back quickly. He drives forward with immense
0: ሁለተኛ ሳምንቱን በያዘው በስፔን ላሊጋ ጨዋታ ጆሴ ሞሪኞ በሪያል ማድሪድ አሰልጣኝነታቸው በሁለተኛው ምዕራፍ ያደረጉት የመጀመሪያው ኦፊሻላዊ ጨዋታን በኢስፓኞል ሜዳ በ90ኛው ደቂቃ ላይ ባስቆጠሩት አስደናቂ ማሸነፊያ ግብ በድል ተጠናቋል። እንግዶቹ ማድሪዶች በ90ኛው ደቂቃ ላይ የእንግሊዙ አማካይ ጁድ ቤሊንግሃም በግንባሩ ገጭቶ ባስቆጠረው ግብ መሪነት ወስደው መቆየት የቻሉት ለ30 ደቂቃ ብቻ ነበር። ሄርናንዴስ ባስቆጠረው ጎል ሁለቱ ቡድኖች አቻ ሆኑ። በ90ኛው ደቂቃ ካሊቫንቴ በ21 ሚሊዮን ፓውንድ ክለቡን የተቀላቀለው ኤስፒ ሁለተኛውን ጎል በማስቆጠር ጨዋታው በማድሪድ 2-1 አሸናፊነት ተጠናቋል። በስፔን የእግር ኳስ ጨዋታ ባርሴሎና ኤሊችን 5-0 በሆነ ሰፊ ውጤት አሸንፏል። የጀርመን ቡንደስሊጋ የዘንድሮ የውድድር ዘመን የፊታችን አርብ ባየር ሙኒሽ ከስቱትጋርት ጋር በሚያደርጉት ጨዋታ ይጀምራል። የሳምንቱ የስፖርት ዘገባ የሆነበር መልካም ሳምንት።
2: አና ደምሲና መሰግናለሁ። የማጠቃለያ ዜና ላሰማችሁ። በጫካ የሚገኙትና የፋኖ ንቅናቄ ተራባልኝ ሲሉ የገለጹት አቶ እስክንድር ነጋ ባለፉት 4 አመታት ከበርካታ የግድያ ሙከራ ማምለጣቸውን ለዶቼ ቬለ ተናገሩም። ዛሬ 35ኛ ዓመት የነጻነት በዓሏን እያከበረች ያለችው ዩክሬን መዲናዋ ላይ በርካታ የአውሮፓ መንግስታት ባለስልጣናትን ተቀብላለች። በዝግጅቱ ላይ አዲሱ የዩናይትድ ኪንግደም ጠቅላይ ሚኒስትር አንዲ በርንሃም ተካፋይ ሆነዋል። በመካከለኛው ምስራቅ የቀጠለውን ግጭት ተከትሎ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ ከኢራን ጋር ስላለው ግጭት መፍትሄ ለማግኘት ከቴሄራን ጋር በአክብሮት መነጋገር እንዳለባት አጽንኦት ሰጡ። ማጠቃለያ ዜና በዚህ አበቃ። እንግዲህ አድማጮቻችን ለዕለቱ ያለውም ስርጭት ወደ መገባደዱ ተቃርቧል። የመሰናባቻ ሙዚቃ ብቻ ነው የሚቀረን። ከኛ ጋር ለነበራችሁ ሁሉ በእያላችሁበት የዓለም ጥግ ምስጋናችን ይድረሳችሁ። ስርጭቱን በመምራት እኔ ታምራት ነበርኩኝ። እስከ ነገ ጤና ይስጥልን እንላለን። ቻው።